0: ሰላሁ 88 ለሲ 78 ለትራንዘት ኩባ አሰላሙ አለይኩም ወራህመቱላህ ለኩሙኒ ከትባል ለሳምበታይ እጄ እየጉልጻ ከኛ ኮድነኛት
1: ሙስጣፋ መላም ብንዱ ገንጂ ይልስ ገፈያ
0: መሐመድ ከይ ሙስጣፋ